0: Жоо ирэн касаад яарч сандралгаагаар намслан хэлсин эн тим хачин сонён ёбдлши учрин мана думдчот эдлкэ самар самхудурта харитана америкач урудху самар самхудурта гэж
1: 동남아 의가운데 난진 투자 이니 위스콘신 사한 호텔
2: 윈동핀 이슨 나스타단 우슨돈 바흐 메르지릭 네긴드 볼스룬고 이즘시지 튠치든 자링자 메르닉 다른 크흐 메르닉 근들론 가틀치치드흐 볼그슨 바이나
3: 비치근 나스나라 함타른 어드르 수타 금신 율그릭 송샤